0: Бүгін сенбі, Анкарада сағат 16:30, Қазақстан елордасында сағат 18:30. Қадірменді радио тыңдаушылар, Түркия телерадио корпорациясынан сөйлеп тұрмыз. Қазақ тіліндегі бағдарламамызды күн сайын қысқа толқын 16 метр 17690 килогерцтік жиіліктен, Түрксат 3 әсерігінен және айрықша интернет арқылы www.trt.net.tr адресінен тыңдай аласыздар. Бүгінгі жарты сағаттық бағдарламамызда назарларыңызға біле жүріңіз, арманымдағы саяхат атты бағдарламаларды ұсынамыз.
1: Бұрасы Түркиенің Сесі Радиосы.
2: This is the voice of Türkiye.
3: Hier ist die Stimme Türkiyes.
4: Ici TRT, Radio La Voix de Türkiye.
1: اینجا Ankara, Radio صدای ترکیه.
5: هنا إذاعة صوت تركيا.
1: Danışır Türkiye'nin Sesi Radyosu.
6: Ovdi Radyo Glas Türkiye.
7: Türkiye'nin Sesi Radyosu.
8: Qui è la radio la voce della Turchia.
9: Esta es la voz de Turquía.
10: Слушате емисията на български език на Радио Гласът на Türkiye.
11: Юфлет зъри и Türkiye.
12: 这里是 Turkish Television Radio Station.
13: اینجا انقره رادیو صدای ترکیه
14: دا ترکیه غا رادیو دا
13: خصومه ترکیهی زاین رادیو گایانه
15: اترچیه رادیو صدبوری ترکیه سخما
16: اوادا ترکیه اونو رادیو سا
17: ایچ رادیو وچه ترکیه
18: گوارید گولس ترکیه
19: ایفیرده ترکیه اوازه
0: گیت بلیر Türkiye'nin Fethi Radyosu.
2: Ye Sıday Türkiye.
6: Anlamadın ona. Türkiye Avazı Radyosu.
8: Edo İfonetis Türkiye.
3: Oldi Radyo Glas Türkiye.
4: Gider Redi Amuriye Türkiye.
10: İni Adela Radyo Suara Türkiye.
13: Hii ni idhaa ya Kiswahili, sauti ya Türkiye.
14: Este Radyo Voz de Türkiye.
9: こちらはトルキエの声ラジオです。
1: ズボルはグラソットなトルキエ。
5: エフィルダトルキエオボズラジオさ。
19: イッチトルキエハンギアラジオや。
3: オールドラジオグラストルキエ。
13: トルキエウヌラジオソ。
1: ブラス、トルキエニンセシラジオソ。
0: Ümit bin Tözüm'nin mekeni Gaza.